0: 좀
1: 작은 사이큰 존에 큰 같은 사이큰 성대 노론 호호시오 오스나 땅끝 끈들기 유태 탈았다 나가네 오냐 악덕이 톨 지르기 말치끝 흘룩머 오스트 인치끝 토스 노트기 죽긴 제친 호르들 흰 우리 오가흣 자도 공무신 세킬 들기지 뿡뿡이 없었다 Үжісгүнүх дуул тонлых үс жоны чагд тэгш Эрийн гүрүүн маадам монгүл гаджийн басхалан Үүхүд бахчуудын гүйн толхан хүнди тал яру Хурдам мөр ерлчан хүн бүхнай бахчуд Үүдам тал наадын айлаг жүүл